እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዕና ከም እትኽእሉ ንሕብር

0: ነገርድ ሊሊ መግለጺ ባንክ ኤርትራ ባንክ ኤርትራ ብሰላሳ ሰነ ክልተሽሕን እስራን ሽድሽትን ሕጋዊ መተሓሳሰቢ ኣብ ትሕቲ ዝብል መፈራርሒ መግለጺ ውፅያ ኣብቲ መግለጺያ ብዙሕ ባጤራ ናቕፋ ኣብ ኢድ ውልቀ ሰባት ኣብ ኣባይቲ ተኸዚኑ ከም ዘሎ ተኣሚና ካብዚ ነቒላ ድማ እቶም ኣብ ኢዶም ናቕፋ ሒዞም ዘለዉ ዜጋታት ክሳብ 31 ሓምለ 2026 ኣብ ዘሎ ግዜ ኣብ ናይ ባንኪ ሕሳቦም ከእትዉ ሕሳብ ዘይብሎም ድማ ሓድሽ ናይ ባንኪ ሕሳብ ክኸፍቱ ጠንቂቓ እቲ መግለጺ ባንኪ ናቕፋ ኣብ ኢድካ መሓዝ ሕጋዊ ኣይኮነን እዩ ኢሉ እምበር ስለምንታይ ኤርትራውያን ናቕፋ ኣብ ገዝኡ ክሓብእ ከም ዝግደድ ኣይጠቐሰን ባንኪ ኤርትራ ካብ እትልለየሎም ጉዳያት ኣተሓሕዛ ዓማዊላ ሓደ ኣብ ባንኪ ዘቐምጥዎ ናቕፋ ገንዘብ ክንሱ ከም በቲ ዝደለይዎ ዓቐን ኣብቲ ዝመረፅዎ ግዜ ከየንቀሳቐሱ ዝግድቦም ምዃኑ እዩ ስለዚ እቲ ጠንቂ እቶም ገንዘብ ኣብ ገዛ ዝሓዙ ዘይኮኑ እቲ ዓማዊላ ኣብ ርእሲኣ እምነት ዘይብሎም ዘይፍትሓዊ ተሓሕዛ ናይታ ባንኪ እዩ እታ ባንክ ክሳብ ክንዲዚ ተፈራርሓሉ ዘላ ምኽንያት ምናልባት ኣብ ቀረባ ግዜ ባጤራ ናይ ምቕያር መደብ ስለ ዘለዋ ምዃኑ ኣቐዲመን እውን መድያታት ኣብቲ ባንክ ዘለዉ ምንጭታተን ብምጥቃስ ክሕብራ ጸኒሐን እየን ህግደፍ ቅድሚ ሕጂ ባጤራ ክቕይር እንከሎ ብፍላይ ክሳብ ሚልዮን ዝበጽሕ ናቕፋ ዝነበሮም እሞ ንኽቕየረሎም ናብ ባንኪ ምሳ ረከብዎ ናብ ፍርቂ ገምጋም ሚእታዊ ትሰሊዑ ከም ዝወረሶም ናይ ቀረባ ግዜ ተዘክሮ እዩ ስለዚ ኤርትራውያን ሎሚ እውን ግዳይ ከኮኑ ካብ ዝሓለፈ ተመክሮም ተማሂሮም ክዳለዉ ይግቦም ኣብ ኤርትራ ከምቲ ካልእ ሰክተራት ባንኪ እውን ሓንቲን ብህግደፍ ዝተባሕተትን እያ እዛ ኣብ ውሱናት ከተማታት ጥራይ 17 ጨናፍር ጥራይ ኣለዋ እትበሃል ባንክ ናይ ህግደፍ ገንዘብ ካብ ምምሕዳር ምሕላውን ሓሊፉ ኣብ ልምዓት ሃገርን ዕብየት ህዝብን ዘቕንዐ ርኡይ ንጥፈታት የብላን ኤምባሲ ኣሜሪካ ህዝቢ ትግራይ ምሕጋዙ ከም ዝቕጽል ኣፍሊጡ ኤምባሲ ሕቡራት መንግስታት ኣሜሪካ ኣዲስ ኣበባ ብ2026 ሰነ 2026 ኣብ ዘውፅኦ መግለጺ ኣምባሳደር ኣርቪን ጃይ ማሲንጋ ኤምባሲኦም ኣብ ክልል ትግራይ ዘሎ ፖለቲካውን ሰብኣውን ምዕብልናታት ይከታተሎ ከም ዘሎ ምፍላጡ ጠቒሱ ናይቲ ኤምባሲ ውሃቢ ቃላት ተሓሒዙ ፖለቲካውን ሲቪላውን መራሕቲ ትግራይ ኣብ ፖለቲካዊ ዘተን ኣቐዲሙ ዝተበጽሐ ስምምዕ ምቁራጽ ህውከት ኣብ ምትግባር ክጽመዱ ናይቲ ኣምባሳደር መጸዋዕታ ብምጥቃስ ኣስፊሩ እቲ መግለጺ ብቐጻሊ ኣብ ትግራይ ብመስርሕ ሰላም ዘይግደሱ ዘለዉ ወገናት ብህጹጽ ምስ መስርሕ ዘተን ሰላም ሕብረት ኣፍሪቃ ንኽተሓባበሩ ጸዊዑ ኣተሓሒዙኻ ሕቡራት መንግስታት ኣሜሪካ ነቶም ኣብ ትግራይ ኣብ ሓያል ማሕበራውን ቁጠባውን ቅልውላው ዘለዉ ተመዛበልቲ ተጋሩ ዘቕርቦ ደገፍ ከም ዝቕጽል ኣብቲ መግለጺ ስፊሩ ኣተሓሒዙ እውን እዞም ናይ ሎሚ ተጸበይቲ ረድኤት ተጋሩ ነብሶም ናብ ዝኽእልሉ ደረጃ ንምስግጋር ኣብ ዝግበር መስርሕ ከም ዝተሓጋገዝ እውን እቲ ኤምባሲ ገሊጹ ኤምባሲ ኣሜሪካ ብኢትዮጵያ ኣብ ትግራይ ምስ ዝርከቡ ናይ ክልል መራሕትን መስርሕ ሰብኣውነት ዘተግብሩ ወገናትን ተራኺብካ ናይ ምዝታይ መደብ ከም ዝህልዎ እውን ሓቢሩ እዚ ከምዚ ኢሉ እንከሎ ልኡኽ ኣሜሪካ ናብ ትግራይ ዝነበሮ ናይ 26 ሰነ 2026 መደብ መገሻ ምኽንያቱ ብዘይ ወግዒ ብዘይተሓበረ ከም ዝሰረዘ ብዝተፈላለዩ መድያታት ተሓቢሩ ኣሜሪካ ጸሎት አካላት አብ ሱዳን ተኽስኽን ከቋርጽ ክጽዕቱ ጸውያ አሜሪካ ኩሎም ዘባው ተዋሳእቲ አካላት አብ ሱዳን ተኽሲ ጠጠው ዝብለሉ ኩነታት ናብ ምፍጣር ክደፍኡ መፀዋዕቲ ኣቕሪባ ነዚ መፀዋዕታ ዘቕረበ ፀሓፊ ወፃዊ ጉዳይ ኣሜሪካ ማክሮ ሩቢዮ ንዝዓለ ዲፕሎማስያዊ ተልእኾ ኣብ ማእከላይ ምብራቕ ምስ በፅሐ እዩ ሩብዮ ድሕሪ ናብ ሕቡራት ዓረብ ኤሚሬትስ ምብፅሑ ኣብ ኩዌት ኣብ ዝሃቦ ጋዜጣዊ መግለፂ ጉዳይ ሱዳን ናይ ኣሜሪካ ቀጻሊ ዲፕሎማስያዊ ኣጀንዳ ኮይኑ ይስራሓሉ ከም ዘሎ ሓቢሩ እቲ ላዕለዋይ ኣሜሪካዊ ዲፕሎማት ነቲ ንሱዳን ኣብ ዝምልከት ኣብ በርሊን ዝተበፅሐ ዓለም ለኻዊ ስምምዕ መበገሲ ገይራ ከም እትወስዶ ኣረጋጊፁ ዋናዊ ንሱዳን ዝምልከት ቆላሕታ ኣሜሪካ ውግእ ክዓርፍ ዝደልዩ ሓይልታት ኩሎም ምቅርራብ ምዃኑ ምጥቃሱ እውን ተሓቢሩ ፀሓፊ ሩብዮ ኢማራት ነቲ ብጀነራል ሕመቲ ዝምራሕ ተወርዋር ዕጡቕ ሓይሊ ሱዳን እትሃቦ ሓገዝ ንኸተቋርፅ እንተተወኪስዋ ኣብ ዝተሓተተሉ ኣሜሪካ ኩሎም ኣብ ሱዳን ፅልዋ ዘለዎም ዞባዊ ተዋሳእቲ ሓይልታት ንሰላም ንኽሰርሑ ከም እትደፍእ ብምጥቃስ መሊሱ ተተሓሒዙ ከዓ ፍሉይ ልኡኽ ኣሜሪካ ማሳድ በሎስ ዕለታዊ ምዕባለታት ናይቲ ኩነታት ይከታተል ከም ዘሎ ተሓቢሩ ሩብዮ ኣተሓሒዙ ኣብ ዝቐረባ ግዜ ምስ ላዕለዎት ሓለፍቲ ስዑድ ዓረብያ ኣብ ዝገብሮ ርክብ እውን ቅልውላዊ ሱዳን ከም ኣገዳሲ ኣጀንዳ ከም ዝዘራረበሉ ጠቒሱ ቀንዲ እዋናዊ ዲፕሎማስያዊ ሸቶ ኣሜሪካ ኣብ ጉዳይ ሱዳን ብህፁፅ ተኽሲ ምቁራፅ ሰብኣዊ ትካላት ረድኤት ዘቕርብሉ መተሓላለፊ መንገድታት ምኽፋትን ንቐጻሊ ዘተኣማምን ሰላም ባይታ ምንጻፍን ምዃኑ ጠቒሱ ኣቐድም ኣቢለን እውን ኣሜሪካ ግብፂ ስዑድ ዓረብያን ሕቡራት ዓረብ ኤሚሬትስን ኣብ ጉዳይ ሱዳን ዓለም ለኻዊ ድፊኢት ንምውህሃድ ክሰርሓ ከም ዝፀንሓ ዝፍለጥ እዩ
1: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈፂምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል

ግምጥልሽ ፖለቲካዊ አሰላልፋ ህግደፍ በጽሕፈ ዜና ሰልፍ ዲሞክራሲ ዝበርትራ ኣይኮነንዶ ኣብዚ ንርከበሉ ዘለና መበል 21 ክፍለ ዘመን ቅድሚኡን ማዕጾኻ ዓፂኻ ምንባር ኮነ ምዕባይ ከምዘይከኣል ፍሉጥ እዩ ነይሩ። እዚ ድማ ሃገራት ዝምድና ክምስርታ ሓደ ካብ መባእታዊ ግዴታአን ምዃኑ ዘመልክት እዩ። ዝምድና ምስመን ክበሃል እንከሎ ናይ ሃገርካ ልኡላውነትን ክብርን ናይ ህዝብኻ ሓድነት ረብሓን ሰላምን ከም መሰረታዊ መዐቀኒ ምውሳድ ናይ ውሕሉል ሓላፍነታውን መንግስትን ምምሕዳሩን መዐቀኒ እዩ። ናይ ሃገርካ ክብርን ናይ ህዝብኻ ረብሓን ምቕዳም ክበሃል እንከሎ ግና ናይቲ መዛምድትኻ መንግስትን ህዝብን ብማዕረትናትካ ክብርን ናይ ሓባር ተጠቃምነትን እውን ኣብ ግምት ዘእተወ እዩ። ምዝኾነት ሃገር ዝህልወና ዝምድና ሓባራዊ ረብሓ ንምዕዋት ዝዓለመ እዩ። ብፍላይ ምስ ጎረባብትና ሃገራት ዝህልወና ዝምድና ኣብ ሓባራዊ ዕብየትና ኣገዳሲ ግደ ክጻወት ስለ ዝኽእል ልኡላውነት ሕድሕድ ብምኽባር ኣብ ውሽጣዊ ጉዳያት ሕድሕድ ኢድ ብዘይምትእትታው ንሰላምን ቁጠባዊ ዕብየትን ብሓባር ክንሰርሕ ይግባእ ዝብል ፖሊሲ ሰልፊ ዲሞክራሲ ህዝቢ ኤርትራ ድማ ካብዚ እምነት እዚ ዝነቅል እዩ። ዝምድና ተረኽበ ኢልካ ዘሊልካ እተኣትዎ ዘይኮነ ጽጹይ ሕርያ መዛምድቲ ዘድልዮ እዩ። ኣብቲ ሕርያን መጽናዕትን ኣብ ግምት ዝኣትዉ ቅድሚ ዅሉ ረብሓ ሃገርን ህዝብን ኮይኑ ንጐርባብትን ከምቲ ናትካ ናይ ዕብየት መገዲ ዝኽተላን ሃገራት ቀዳምነት ምሃብ ኣብ ውሳነኻ ፍሉይ ግምት ዝውሃቦ እዩ። ህግደፍ ናይ ዝምድና መለክዒኡ ቅድሚ ዅሉ ኣብ ሥልጣን ዘቐጽሎ ሕርያ ምዃኑ ብተደጋጋሚ ብግብሪ ኣርእዩና እዩ። ህግደፍ ብሰንኪዚ ኣብ ማዕርነትን ናይ ሓባር ተጠቀምነትን ዘየትከለ ናብ ኣነ ዝያዳ ኽጥቀም ዘድሃበ ዝምቡዕ ፖሊሲ ዝምድንኡ ብተደጋጋሚ ህዝብን ሃገርን ለኪሙ ኣብ ውግኣት ኣትዩ እዩ። ካልእ ኵሉ ገዲፍና ንናይ ክሳብ ሕጂ ዝምድና ህግደፍ ምስ ጐረቤትና ኢትዮጵያ እንተዳሰስና ነዚ ዘነጽር ኮይኑ ኢና ንረኽቦ። እቲ ቕድሚ ነጻነትና ኣብ መንጎ ኤርትራን ኢትዮጵያን ዝነበረ ዝምድና ናይ ገዛእን ተገዛእን እዩ። ህዝቢ ኤርትራ ካብቲ መግዛእቲ ነጻ ንምውፃእ ዘካየዶ ውግእ ከዓ ቅኑዕ ውግእ እዩ ነይሩ። እቲ ውግእ ኣብ መወዳእታ ብዓወት ህዝቢ ኤርትራ ናይ ምድምዳሙ ምስጢር ከዓ እቲ ቕንዕናኡ እዩ። ኣብ 1998 ክሳብ 2000 ኣብ መንጎ ኤርትራን ኢትዮጵያን ዝተኻየደ ብዙሓት ወገናት ንኣጀማምርኡ ኸይተረፈ ትርጉም ዘይነበሮ ዝበልዎ ውግእ ረብሓ ሃገርን ህዝብን ዝዘንግዐ ብምሒር ህርፋን ሥልጣን ዝተደረኸ እዩ ነይሩ። ካብ ቀንዲ ሕመቓቱ ዘይጽፉፍ ዘይግሉጽ ዘይተጸንዐን ረብሓ ህዝቢ ዘየማእከለን ውልቃዊ ዝና ናይ ምርካብ ዕዉር ስምዒት ዝዓብለሎን ምንባሩ ኣሉ ዝበሃል ኣይኮነን። ዝምድና ኤርትራን ኢትዮጵያን ድሕሪቲ ውግእ ን20 ዓመታት ኣብ ኩነታይ ሰላማይ ውግእ ሰንፈለል ክብል ድሕሪ ምጽንሑ ኣብ ኢትዮጵያ ብዝተረየ ምዕባለ ናብ ሓድሽ ምዕራፍ ምስ ተሰጋገረ ብወገን ህግደፍ ናይ መልክዕ እንተዘይኮይኑ ካብ ተመክሩኡ ዝተማህሮ ሓድሽ ኣተሓዛ ኣይነበሮን። ከምቲ ናይ ቀደም ዘይግሉጽ ረብሓ ህዝቢ ዘየማእከለ ውልቃዊ ህልኽን ምፍዳይ ሕነን ዝደረኾ እዩ ነይሩ። እቲ ካብ መጀመርቱኡ ዝተረየ ብኡውን ዝቐጸለ ማእከል ዝምድና ህግደፍን ብልጽግናን ንምድምሳስ ህዝባዊ ወያኔ ሓርነት ትግራይ እዩ ነይሩ። እዚ ብግምት ዝተበጽሐ መደምደምታ ዘይኮነ ኣቶ ኢሳያስ ኣፈወርቂ ጌና ምስ ዶክተር ኣብዪ ኣሕመድ ልኡኻት ምልእኣኽ ከይጀመሩ ኣብ መዓልቲ ሰማእታት 20 ሰነ 2018 ዘኣወጀ እዩ። እናዋዓለና ሓደረ ኸዓ እቲ ግምጥልሽ ፖለቲካዊ ኣሰላልፋ ህግደፍ ተጋሂዱ። እቲ ናይ ሓይልታት ዝምድና በቲ ሓደ ወገን ወያኔ ሓርነት ትግራይ በቲ ኻልእ ወገን ከዓ ህግደፍ ብልጽግናን መቓድሾን ብሓባር ምንባሩ ብንጹር ትረአዩ። ሕርያ ዝምድና ህግደፍ ብንጹር ኢዳ ኣታውነት ኣብ ጉዳይ ኢትዮጵያ ዘርኢ ብምንባሩን ብምዃኑን
ሓደገኛ ሳዕቤኑ ብብሩህ ተጋሂዱ። ብመሰረት እቲ ኣቐዲሙ ተደኲኑ ዝነበረ ኣሰላልፋ ፖለቲካዊ ሓይልታት ውጋ ኣብ ኢትዮጵያ ትግራይ ብ4 ሕዳር 2020 ተኸፊቱ። እቲ ውግእ ንትግራይ ብንጹር ናይ ምህላውን ዘይምህላውን ሕቶ እዩ ነይሩ። ናይቶም ብኣንጻሩ ተሰሊፎም ዝነበሩ ሓይልታት ሸቶ ግና ሓደ ዓይነት ከም ዘይነበረ ቐልጢፉ ምልክታት ኣርእዩ። ዕላማ ህግደፍ ሕነ ምፍዳይን ንስልጣነይ የስጋኣኒ እዩ ዝበሎ ናይ ጎረቤት ሓይሊ ምጥፋን ነይሩ። ዕላማ ብልጽግና ብተመሳሳሊ ኣብ ፈደራላዊ መንግስቲ ኢትዮጵያ ኣብ ስልጣን ከይወዳደረኒ ዝበሎ ውድብ ህወሓትን ህዝቢ ትግራይን ምድኻምን ተወዳዳሪ ናብ ዘይኮነሉ ደረጃ ምልማስን ነይሩ። እቲ ኣብ መስርሕ እቲ ውግእ ካብ ሰልፊ ብልጽግና ኢትዮጵያ ብርእቶ ክርሕቕ ዝጀመረ ኣምሓራ ኸዓ ኣብ ትሕቲ ምምሕዳር ክልል ትግራይ ዝነበረ ራያን ወልቃይትን ናብ ምምሕዳሩ ንምምላስ ምዃኑ ብግብሪ ተራእዩ። እቲ ውግእ ነዚ ናይ ዝምድናታት ዘለቕለቕን ዝተበተነ ሸቶን ሓቒፉ ንዝተወሰነ ምስተጓዕዘ ውግእ መፍትሒ ክኸውን ከም ዘይከኣለ ብደረጃ ውሽጣዊ ዓቕሚ ናይቶም ተዋጋእቲ ኾነ ናይ ግዳም ሓይልታት ተጽዕኖታት መገዲ ዘተን ሰላምን ይምጻእ ዝብል ሓሳብ ድራኽ ኾይኑ ርእቶ ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብዚ እውን ካብ ንግህኡ ንጹርን ናይ ሰላማዊ ፍታሕ ደጋፍን ኮይኑ እዩ ጸኒሑ። ሰልፊ ብልጽግና ኢትዮጵያ እንተዝሓሰቦ ስለ ዝዘዐወተ እንተስ ብውግእ ክጓዓዝ ዓቕሚ ስለ ዝሰኣነ ንዘተ ኸም ኣማራጺ ክውሰድ ከም ዝኽእል ምልክታት ኣርእዩ። ክሳብ ሕጂ እውን ኣብዚ ሓሳብዚ ሕሲሲ ይብል ኣሎ። ህግደፍን ኣምሓራን ግና ነቲ ናብ ሰላማዊ ፍታሕ ዝደፍእ ውሽጣውን ግዳማውን ድርኺት ተሓሲሞም ብውግእ ኢና ንቕጽል ኣብ ዝብል ደሪቖም። እዚ ነቲ ውግእ ክጅመር እንከሎ ዝነበረ ኣሰላልፋ ክቕይሮ ግድን ነይሩ። ከምኡ ዓይነት ምልክታት ከዓ ጐሊሑ ይረአ ኣሎ። ጕጅለ ህግደፍ ቀዳማይ ነገር ባህሪኡ ስለ ዝኾነ ካልኣይ ምኽንያት ከዓ ንመገዲ ሰላም ብመንጽርቲ ናብ ውግእ ዝኣተወሉ ሸቶ ዘኽስሮ ስለ ዝኾነ ከምኡ ዝኣመሰለ ውግእ ጥራይ ዝመርጽ መዛምድቲ ሃሰስ ክብል ግድን እዩ። ነዚ ዝምጥን መዛምድቲ ኾይኑ ዝረኸቦ ኸዓ እቲ ብሓይሊ ዝሓዝክዎ መሬት ራያን ወልቃይትን ብሕጊ ኣይረክብን እየ ዝብልን ምእንቲ ዚ ሓይልታት ምክልኻል ትግራይ ክሳብ ዝሰዓር ክዋጋእ ዝብል ዘሎን ክፋል ኣምሓራ መዛምድቱ ንኽኸውን ሓርይዎ ኣሎ። ነዚ ንምርዳእ ነቲ ኣብ ማሕበራዊ መድያታት ብዛዕባ ዝምድና ህግደፍን ኣምሓራን ዝበሃል ዘሎ ንግዚኡ ኣወንዚፍካ ህግደፍ ምስቶም ምኩሓት ኣምሓራ ክዛመድ ባህርያዊ እዩ። ዒራዳ ኣየገድሶን እዩ እምበር ነዚ ዝምድና ክሓርን ከሎ ነቲ ብታሪኽ ናይ ኤርትራ ነጻነት ዘይቅበል ሕጂውን ሎሚ ኣብ ሕሞራ ጽባሕ ናብ ኣስመራ ዝዝምር ዘሎ ሓይሊ ከም መዛምድቲ ኣይምመረጾን። በዚ ኾይኑ በቲ ሕልሚ ህግደፍ ክለኻኽም እንተዘይኮይኑ ዝዕወት ኣይኮነን። ግምጥልሽ ፖለቲካዊ ኣሰላልፋ ህግደፍ ናይ ምባልና መበገሲ ኸዓ እዙ እዩ።